0: ፊፋ በመልካም አስተዳደር ጉዳይ ስሙ በመጥፎ ቢነሳም ዘንድሮ በርካታ ሀገራት ባለም ዋንጫ እንዲሳተፉ አድርጓል። ያልታወቁ ትንንሽ ሀገሮች እነ ኬፕ ቬርዴ እነ የኮንጎ ዲሞክራሲያዊ ሪፐብሊክ ሀገር የመጡበት ሁኔታ እሱን በተመለከተስ በዚህ ረገድ የፊፋ አስተዋጽኦ እንዴት ይገመገማል?
1: ድንቅ ነው። እውነት ለመናገር አንደኛ ነገር እግር ኳስ ወዳዱ በጣም በርካታ ጨዋታዎችን እንዲመለከት እድል አግኝቷል። አህጉራት በርካታ ተሳታፊዎች እንዲኖሯቸው እድል እንዲያገኙም እቹ መንገድ ፈጥሯል። ከዛ ባሻገር ግን በእግር ኳስ ወዳጆች ዘንድ ድብቅ እና እምቅ አቅም ያላቸው ብዙ ጊዜ እግር ኳስ ሲነሳ አውሮፓና ደቡብ አሜሪካ ሀገራት ናቸው ቀድሞ ወደፊታችን የሚመጡት። ነገር ግን ኬፕ ቨርዴን ያየሰው አሁንም ሌላ እምቅ አቅም ያላት ትንሽ ሀገር ወይም ደግሞ የሆነች ሀገር እድሉን ባለማግኘቷ ብቻ ቀርታ ሊሆን ይችላል የሚለው ግምት ሰፍቶ እንዲነሳ ምክንያት ሆኗል። ግን ደግሞ በዓለም አቀፉ እግር ኳስ ወዳጆች ዘንድ ልባችን ውስጥ ልዩ ስፍራ አጥማ ያለፈች ሀገር እንደመሆኗ መጠን መሰል እድሎች የተሻሉ ምናልባትም ሌሎች መቃቀሞች እንዲመጡ እድል ይፈጥራል። አሁን ፊፋ ወደ 64 ለማሳደግ እቅድ ይዟል። ይሄ እቅዱ የሚሳካ ከሆነ በርግጥ አሁንም ቀጣዩ የዓለም ዋንጫ ሌላ አጓጊ ታሪክ ይዞ እንደሚመጣ
0: አይናችን ቲቪ ላይ ተተክሎ ሊቀር ነው ማለት ነው። ወራቱ
1: የግድ ነው የግድ ነው።
0: በምሽቱ ጨዋታ ኬሊያን ምባፔ በፈረንሳይ በኩል ላሚን ያማል ደግሞ በስፔን ጎራ ፊት አውራሪ የሆኑባቸው ብሔራዊ ቡድኖች ሲገናኙ መጀመሪያቸው አይደለም። እና ከፍተኛ ግምት የተሰጠው ለየትኛው ብሔራዊ ቡድን ይሆን?
1: እንግዲህ ፈረንሳይና ስፔንን ለብቻ ኪሊያን ምባፔና ላሚን ያማልን ደግሞ ለየብቻ ማየታችን ተገቢ ነው የሚሆነው። ሁለቱ ኮከቦች በተለይ ላሚን ያማል ገና በማንጸባረቅ ላይ ያለ ወጣት ነው። ኪሊያን ምባፔ ግን ደረጃው ላይ ቦታው ላይ ደረሰ፣ ግን ደግሞ የሚገባውን ሽልማት ያላገኘ በቃ ሮጦ ያልጠገበ አንበሳ ነው።
0: ብዙ ዘረኝነት እየገጠመውም
1: ጭምር ነው። በዛ ነው መስለው ሁለቱ በተገናኙባቸው በብሔራዊ ቡድንም በለው በክለቦች ደረጃም በለው ላሚን ያማል የተሻለ አሸናፊነት ታሪክ አለው። 8 ጊዜ ተገናኝተው 6ቱ ማሸነፍ ችሏል። ከዛ ባሻገር ግን ኪሊያን ምባፔ ደግሞ የራሱ የግል የተለየ ብቃት አለው።
0: ግቤ ማስቆጠር አቅም
1: በዚህ ዓለም ዋንጫ 8 ጎሎችን አስቆጥሮ ከሊዮኔል ሜሲ ጋር እየተፎካከረ ነው ያለው ለወርቅ ጫማው። ከዛ ባሻገር ደግሞ ፈረንሳይ አስፈሪ እንድትሆን በተለይ ፊት አውራሪዎቹ ካሉት ከሱ እነ ዴምቤሌ ማሉ በርግጥ እሱ ቀዳሚው ሆኖ ፈረንሳይ የተሻለ ግምት እንድታገኝ በማድረጉ ረገድ የተሻለ ስፍራ ተሰጥቶታል ማለት ይቻላል።
0: በጣም ጥሩ። ወደ ነገው ጨዋታ ደግሞ እንሂድ። ከነገው እንግሊዝና አርጀንቲና ግጥሚያስ ምን ይተበቃል? እንግዲህ ዘንድሮ በጀርመናዊ አሰልጣኝ ቶማስ ቱሁል የሚመራው እንግሊዝ ቡድን ከአርጀንቲና ጋር ሲገናኝ ከ30 አመታት ግድም በኋላ ለመጀመሪያው ጊዜ መሆኑ ነው።
1: ታሪክ ነው እንግዲህ ታሪክ ልታስታውስ ግድ ይላል።
0: እነ ዲያጎ ማራዶና ያቺ
1: 1978 ዓመተ ምህረት የእግዜር ጣት የሚል ስያሜ ተሰጣት። ምናልባትም የክፍለ ዘመኑ ድንቅ ጎል ተብሎ የተመዘገበው የማራዶና ጎል ዛሬም ድረስ ታሪክ ይዘክረዋል።
0: በግንባር የመታመስሎ በእጁ ግን አሁን የቪዲዮ ተቆጣጣሪ ስላለ እንደዛ ማድረግ አይቻልም። አፍንጫን ሁሉ ለይቶ ኦፍሳይድ ምን
1: እንደዛ አይሆንም። ግን አሁን ምንድነው ለእንግሊዞች በተለይ ምናልባት ይበቀሉት ይሆን ያንን ታሪክ ይቀለብሱት ይሆን ይሄንን እድል ይጠቀሙበት ይሆን? ምክንያቱም ሶስቱ አናብስት ይሄንን የታሪክ ምዕራፍ ለመድረስ በርካታ አመታት ወስዶባቸዋል። ግማሽ ፍጻሜ ለመድረስ በጣም ብዙ ጊዜ ወስዶባቸዋል። አሁን ድንቅ የሆኑ ኳክብት ተጫዋቾች አሏቸው። ታሪክ ሊቀይሩ የሚችሉ ኳክብት አላቸው። እነ ሃሪኬንን የመሳሰሉ የጎል አነፍናፊ ከፊት ለፊት አላቸው። እነ ዩድ ቤሊንግሃም